ያስደንቃል እና ናራቸው የጥንቱን ያብየ ወልድ የመንፈስ ቅዱስ የሶስቱ ሶስት ናቸው አካል በገጽ በስም አንድ ናቸው በትዛዝ በግብር ፍጹም ስላሶችም እንቅድመ ዓለም ሲኖሩን ዓለም መፍጠር እሁድ በሰርክ ጀመሩን ያን ጊዜውን ሰባት ፈጠሩ ቅጽበት አስቀድመው ሰማይና ምድርን በፊት አራተኛ መላእክትና ጽልመት ሰባተኛ ማይና ነፋስ እሳትን በአርምሞን ይህንን ሁሉ ፈጥረው ተናገሩ ለይኩን ብርሃን ብለው ሰኞ ጠዋት ውሃን ከፈሉት ከሶስት አንደኛውን አዘግት አረጉት ከምድር ሁለቱን ሰማይ አረጉት ጠፈር ማክሰኞን አብቅ ያሏት ምድርን አበቀለች ሳር ቅጠሉን እህሉን ረቡም ረቂቅ ሥራን ሲሰሩን ከዋክብትን ፀሐይ ጨረቃን ፈጠሩ ሐሙስም አልተውምና መፍጠር የሚበሩ ክንፍ ያላቸውን ነገር የማይበሩ የሚሄዱትን በእግር በባህርም አሳ ጉማሬ ሳይቀር አርብ ጧት አዳምን የኛን አባት ንግበር ብለው በእነሱ አምሳል ሰሩት በሰልስት ሔዋንን ፈጥረው ሰጡት ትርዳህ ብለው ብቻውን ሆኖ ቢያዩት የስላሴዎች የፍጥረታቸው ፍጻሜን በሰባት ቀን ዳርቻ ሆነች ቅዳሜን ሰባት ለአብ ወልዶ መንፈስ ቅዱስ